0: 그런 것을 보스나 빨리 무지 옷을 벗으면 웃고 있네. 그리고 우리 사람이 그 식을 놓고 여기 오늘 그날 잡아 다 진수 비 한소가 얼지 않았고 그저전 얼어나 흩뚫는 자리인 걸 한소가 눈에 넣었지. 아래만 담만 즐거다 바람에 은뜻 깨틀라다 그러마 대고 본디 벌룩 왕망 딱 벌리 주제 바람에 그러자 간사자스네 소라 그러마 도어 타라시네 무건 다이스기 도슬린슈
1: 자자 민니네지 이틱독대가 자갈차
2: 오고 하여사나임친 박식 자하디
1: 야다 지금 어이 고름 줄기슨 자가비시대
2: 오고 유른 아랍든 바이지 안들드김쇼
1: 야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야야 Ну, өдөрөө дуунчихлаа. Эйж үгээрэй.
2: За, би таныг төсөй.
1: Ямар сайхан санаатай хүүхэд юм да. За, за, за. Энэ болгонд уулын гарч мод тэрдэг. Өнөө үйлдэ ажилна. Мас ихчлээ.
2: Мод тарж уул усаа ногоорууд нь ямар сайхан юм бэ?
1: Хэрвээ ажил. Энэ харсэлхэнд.
2: Найч минь ээ. Энэ бага ажилд битгий хойшоо суудаа. Хийчил байвал бүтэтгэх юм шүү.
3: Үндэсэн сонсогчдоо хөөрөн үлгэрийн нэвтрүүлгийн цагийн дугаар ийм хүндэр дэж байна. Нэвтрүүлгийн бүтхэн найруулагч Өхөвчин Хүү.